0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, mobile, online, radio.
2: የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
3: እና እስጥልን እንደምንላችኋል የተከበራችሁ አድማጮቻችን ከኤስቢኤስ ራዲዮ ያማርኛው ቋንቋ ዝግጅት ክፍል የረቡ ሰኔ 24 ቀን 2018 ዓ.ም ምረት የቀኑ ስርጭታችን ነው ጀምረናል። ዜናን አስቀድመን የአገርኛ ሪፖርትንና ቃለ ምልልስን እናቀርባለን። የአገርኛ ሪፖርት የሰሞኑን የአገር ቤት አንኳር ዜናዎችን አካቷል። በቃለ ምልልስ ክፍለ ጊዜም ከድምጻዊ ሚካኤል በላይነህ ጋር ያደረግነውን ክፍል ሁለት ቃለ ምልልስ ይዘን ቀርበናል። አብራችሁን በመሆን ተከታተሉን ዘንድ የአክብሮት ግብዣችን ነው። ከቀኑ ፕሮግራማችን ጋር አብሬያችሁ የምቆየው ማርታ ጸጋው ነኝ። በቅድሚያ ዜና።

ዜናውን ከማሰማታችን በፊት ዋና ዋና ዜናዎቹን እናቀርባለን። ከዛሬ ጀምሮ በሚሊዮኖች የሚቆጠሩ ሰራተኞች የደሞዝ ጭማሪን ያገኛሉ። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚሰጠው የእርዳታ ድጋፍ አደጋ ውስጥ መሆኑን አስጠነቀቀ። እንዲሁም በቴኒስ ዜና አውስትራሊያዊቷ ማይ ጆይንት ሰሪና ዊሊያምስን በዊምበልደን የመጀመሪያው ዙር በማሸነፍ ከጨዋታው ውጭ አደረገች የሚሉት የቀን ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። ከዛሬ ጀምሮ አነስተኛ ደሞዝ ሲከፈላቸው የቆዩ 2.8 ሰራተኞች በአዲሱ የበጀት ዓመት መጀመሪያ የደሞዝ ጭማሪ ያገኛሉ። በአገር አቀፍ ደረጃ አነስተኛ ደሞዝ በ6% የሚጨምር ሲሆን በሰዓትም 26.5

ተግባራት ሆኗል። በዚህ መሰረት ዝቅተኛ የሚባለው የደሞዝ ክፍያ በ4.75 በመቶ ጨምሯል። የመንግስት አዲሱ የገቢ ግብር ቅናሽም ከዛሬ ጀምሮ ተግባራዊ ሆኗል። በዚህም ዝቅተኛው የገቢ ግብር መጠን ከ16 በመቶ ወደ 15 በመቶ ዝቅ ብሏል። ይህ ለዝቅተኛና መካከለኛ ገቢ ላላቸው ሰዎች መጠነኛ የግብር እፎይታን ያስገኛል። ቀጣሪዎች ከዚህ ጊዜ ጀምሮም የጡረታ መዋጮ ወይም ሱፐራኒሽን ክፍያን በየሩብ ዓመቱ ሳይሆን ከደሞዝ ክፍያ ጋር በአንድ ጊዜ መክፈል ይኖርባቸዋል። መንግስት ይህንን ፔይዴይ ሱፐር በማለት የሚጠራው ለውጥ ሰራ

0: የጡረታ መዋጮን ለመቀነስ እንደሚረዳም ገልጿል። የገንዘብ ሚኒስትሩ ጂም ቻልመርስ እንዳሉት በዚህ ወቅት አውስትራሊያውያን የሚፈልጉት ይህን ነው።
1: The 1st of July is an especially important day. We cut taxes again. We boost wages.
0: July and betalay asfallagi qanno indegena gibrin inqannisallen demozin cemrallen yemikkefelbeten yewlid fiqadinim inarrazmallen yequrata mawwaqo waym superannuation bedemoz kifiyaqen indikkefelna dirgallen እንዲሁም በነዳጅ ቀረጥ ላይ የተደረገውን ቅናሽ እናራዝማለን። ይህ አውስትራሊያን የሚፈልጓቸው የሚገባ የኑሮ ወጪ እፎይታ ነው ብለዋል። የአውስትራሊያ የገንዘብ ሚኒስትር ጂም ቻልመርስ ሁለት ወንዶች የጠቅላይ ሚኒስትሩን የግል የባንክ ሂሳብ ያለፈቃድ ተመልክተዋል የሚለውን ክስ እጅግ የሚያሳስብ ሲሉ ገልጸውታል። እድሜያቸው 21 እና 25 ዓመት የሆኑት ሁለቱ ተከሳሾች ማክሰኞ በሲድኒ የዳውኒንግ ሴንተር አካባቢ ፍርድ ቤት ቀርበዋል። የ21 ዓመቱ ተከሳሽ ያለፈቃድ የተከለከለን መረጃ በማየትና የግል መረጃን በማሰራጨት ተከሷል። የ25 ዓመቱ ደግሞ የተከለከለን መረጃን እንዲታይ ሁኔታዎችን በማመቻቸት ተከሷል። ከተከሳሾቹ አንዱ በኢዋይ የሂሳብ ምርመራና የሙያ አገልግሎት ድርጅት በውክልና ለኮመንዌልዝ ባንክ ይሰራ እንደነበረም ታውቋል። ኢዋይ ግለሰቡን በድርጅቱ ውስጥ እንዳይሰራ ማገዱን አረጋግጧል። ሁለቱም ተከሳሾች የዋስ መብታቸው ተጠብቆ የሚገኝ ሲሆን በነሐሴ 25 እንደገና ፍርድ ቤት እንደሚቀርቡ ተወስኗል። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚቀርበው የእርዳታ ድጋፍ አደጋ ላይ መሆኑን አስጠነቀቀ። ለዚህም ዋናው የእርዳታ ተቋም 145 ሚሊዮን ወይም 100 ሚሊዮን የአሜሪካን ዶላር የገንዘብ እጥረት ስላጋጠመው ነው። የተባበሩት መንግስታት የፍልስጤም ስደተኞች ድጋፍና ስራ አስኪያጅ UNRWA እንደሚለው ይህ የገንዘብ እጥረት በጋዛ፣ በዌስት ባንክ፣ በዮርዳኖስ፣ በሊባኖስና በሶሪያ የሚሰጡ የትምህርት፣ የጤና እንክብካቤና የአስቸኳይ ጊዜ እርዳታ አገልግሎቶች ላይ አደጋ ጥሏል። ይህንን ማስጠንቀቂያ የተሰጠው በጋዛ ያለው ሰብአዊ ቀውስ አሁንም ከባድ ሆኖ በቀጠለበት ወቅት ነው። አብዛኛው የአካባቢው ህዝብ በአለም አቀፍ እርዳታ ላይ ጥገኛም ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እንዳሉት ኤጀንሲው በአሁን ወቅት በእርዳታ ተቋሙ ላይ የሚተማመኑ ሰዎችን እንደቀድሞ ማገልገል አልቻለም።
2: For generations, Palestine refugees have counted on UNRWA for registration, emergency assistance, and essential public services.
0: ለብዙ ትውልዶች የፍልስጤም ስደተኞች ለምዝገባ፣ ለአስቸኳይ እርዳታና ለመሰረታዊ የህዝብ አገልግሎቶች UNRWA ሲተማመኑ ቆይተዋል። ነገር ግን የኤጀንሲው ሁኔታ ከጊዜው ወደ ጊዜ የበለጠ አሳሳቢ የሆነ ነው። በተለይ የፍልስጤም ግዛት ሁሉ ሰፊ ገደቦች ተጥለውበታል። እንዲሁም 100 ሚሊዮን የአሜሪካን ዶላር የገንዘብ እጥረት ያለበት በመሆኑ አሁን ያሉበትን ግዴታዎች መወጣት አልቻለም። የተባበሩት መንግስታት በደቡብ ሱዳን በአንድ የሰብአዊ እርዳታ ኮንቮይ ላይ የተፈጸመውን ጥቃት በርካታ የእርዳታ ሰራተኞች የተገደሉበት መሆኑን በማውገዝ ለጥቃቱ ተጠያቂ የሆኑ ሰዎች ለፍትህ እንዲቀርቡ ጠይቋል። የተባበሩት መንግስታት ቃል አቀባይ ስቴፈን ጃሪክ እንደተናገሩት የእርዳታ ኮንቮዩ ለእርዳታውን ወደ ጆንግሌ ግዛት እያጓጓዘ ነበር። በዚያ ለወራት የዘለቀው ግጭት ከ300,000 በላይ ሰዎችን ከመኖሪያ ቀያቸው አፈናቅሏል።
3: We are deeply saddened by the killing of 5 humanitarian workers whose convoy operated by a local partner was ambushed yesterday in Duke County in Jonglei State.
0: ትላንትና በጆንግሌ ግዛት በዱቅ ቀበሌ በአካባቢው ጋር በመተባበር የሚተዳደረውን የሰብአዊ እርዳታ ኮንቮይ በደፈጣ ጥቃት ተመቶ 5 የእርዳታ ሰራተኞች በመገደላቸው እጅግ አዝነናል። ሌሎች 4 ሰዎች ቆስለዋል። እንዲሁም በርካታ ሲቪሎች መገደላቸው ወይም መቆሰላቸው ተነግሯል። ኮንቮዩ የሰብአዊ እርዳታ ተሽከርካሪ መሆኑ በግልጽ ምልክት ተለይቶ ይታወቅ ነበር። በሰብአዊ እርዳታ ሰራተኞች ላይ የሚፈጸመው ጥቃት ፈጽሞ ተቀባይ

0: ነት የለውም ዓለም አቀፍ የሰብአዊ ህግንም ይጥሳል ጥቃቱ በፍጥነት እንዲመረመርና ይህ አሰቃቂ ጥቃትን የፈጸሙ ሰዎች ተጠያቂ እንዲሆኑ እንጠይቃለን ብለዋል የተባበሩት መንግስታት እንደሚለው ከዚህ አመት ጀምሮ በደቡብ ሱዳን ለተቸገሩ ማህበረሰቦች እርዳታ በማድረስ ላይ ያሉ 29 የሰብአዊ እርዳታ ሰራተኞችና ተቋራጮች ተገድለዋል አንድ የሰብአዊ መብቶች ኮሚሽን ሪፖርት በአውስትራሊያ ነባር ነዋሪዎች ላይ የሚደርሱ ስርዓታዊ ኢፍትሃዊነቶችን ለማስቋም ከቃላት ይልቅ መብቶችን ማክበር ያስፈልጋል ሲል ተናገረ። የማህበራዊ ፍትህ ሪፖርቱ እንዳሳየው ከፍተኛ የእስር መጠን፣ ደህንነቱ የተጠበቀ መኖሪያ ቤት፣ የጤና እንክብካቤና ትምህርት እኩል ተደራሽነት አለመሆንና ሌሎች በርካታ ጉዳዮች አስቸኳይ ትኩረት እንደሚያስፈልጋቸው አመልክቷል። ከ1600 በላይ የአቦርጅናልና የቶረስ ስትሬት ደሴቶች ተወላጆች ልምድ ላይ በመነሳት የተዘጋጀው ሪፖርት ዘረኝነትን የእኩልነት ዋና እንቅፋት መሆኑን ገልጿል። ሪፖርቱ 25 ምክረ ሐሳቦችን ይዞ የቀረበ ሲሆን ከሁለት ዓመታት በፊት የቀረበውን ብሔራዊ የጸረ ዘረኝነት ማዕቀፍ በፍጥነት ተግባራዊ እንዲሆንና ብሔራዊ የሰብአዊ መብቶች ሕግ እንዲወጣም ጠይቋል። የአቦሪጂናልና የቶረስ ስትሬት ደሴቶች ተወላጅ የማህበራዊ ፍትህ ኮሚሽነር ኬቲ እንዳሉት በአስቸኳይ መወሰድ ያለባቸው እርምጃ አሉ ብለዋል።
1: Making sure that we're meeting the commitments and obligations that we've signed up to in international treaties, making sure that human rights protections are in place for all Australians, not just Aboriginal and Torres Strait Islander.
0: በዓለም አቀፍ ስምምነቶች የገባናቸውን ግዴታዎችና ቃል ኪዳኖች መፈጸማችንን ማረጋገጥ እንዲሁም የሰብአዊ መብት ጥበቃ ለሁሉም አውስትራሊያውያን እንጂ ለአቦርጅናልና ለቶረስ ስትሬት ደሴቶች ብቻ ሳይሆን ለሁሉም ዜጎች እንዲኖሩ ማድረግ አስፈላጊ ነው። ምክንያቱም ማንኛውም አውስትራሊያዊ በአንድ ድንገተኛ ክስተት ብቻ መብቱ ሊጣስ በሚችልበት ሁኔታ ውስጥ ሊገኝ ይችላልና። ወደ ስፖርት ዜና ስናልፍ አውስትራሊያዊቷ ማያ ጆይንት በዊምብልደን የመጀመሪያ ዙር ጨዋታ የ23 ጊዜ የቴኒስ ታላቅ ጨዋታን ማሸነፏንና ጨዋታ ዋንጫ አሸናፊና የዓለም ቁጥር 1 ተጫዋች የነበረችውን ሳሪና ዊሊያምስን 6-3 6-7 6-8 በሆነ ውጤት አሸንፋለች። አሜሪካዊቷ ሳሪና ዊሊያምስ ከተላላቁ ድድሮች ከራቀች ከ4 ዓመት በኋላ በዋይልድ ካርድ ግብዣ ስትመለስ ከፍተኛ ትኩረት ተሰጥቷት የነበረ ቢሆንም የ20 ዓመቷ ጆይንት ባጭሩ እግሯን ቀጭታባታለች። እንዲሁም ወደ እግር ኳስ ዜና ስናልፍ የኮንጎ ዲሞክራቲክ ሪፐብሊክ ቡድን ዛሬ ከእንግሊዝ ጋር ለሚያደርገው ጨዋታ እየተዘጋጀ ነው። የቡድኑ አሰልጣኝ ጨዋታው አስቸጋሪ ቢሆንም ማሸነፍ የማይቻል ግን አይደለም ብለዋል።
2: We of course respect this England team which is made up of very great players but we also have our own strengths to bring forward tomorrow. As usual my team will be full of determination and will defend the colors of Congo with our abilities, our strengths and our motivation.
0: በርግጥ በታላላቅ ተጫዋቾች የተሞላው የእንግሊዝ ቡድንን እናከብራለን ነገር ግን እኛም ነገ ወደ ሜዳው የምናመጣቸው የራሳችን ጥንካሬዎች አሉ። እንደተለመደው ቡድኔ በቁርጠኝነት የተሞላ ነው። የኮንጎን ቀለማት በችሎታችን በጥንካሬያችንና በተነሳሳሽነታችን እንከላከላለን ምክንያቱም በጥሎ ማለፍ የእግር ኳስ ጨዋታ ውስጥ ማንኛውም ነገር ሊከሰት ይችላል ብለዋል። በዚሁ በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች ስላለው የአየር ጠባይ ስንመለከት ፐርስ ዝናባማ 17 ዲግሪ ሴንቲግሬድ፣ አድላይድ ጥቂት ዝናብ ሊኖር ይችላል 16፣ ሜልበርን ዝናብ ሊጨምር ይችላል 17፣ ሆባርት በከፊል ደመናማ 15 ዲግሪ ሴንቲግሬድ፣ ካምብራ ዝናብ ሊኖር ይችላል 16፣ ሲድኒ ጥቂት ዝናብ ይኖራል 23 ዲግሪ ሴንቲግሬድ፣ ሆሎንጎክ ዝናብ እየጨመረ ይሄዳል 21፣ ኒውካስል አብዛኛውን ጊዜ ፀሐያማ ይሆናል 22፣ ብሪስበን በአብዛኛው ፀሐያማ 23፣ ኬንስ በአብዛኛው ፀሐያማ 27፣ እንዲሁም ዳርዊን ዝናቡ ሊጨምር ይችላል 30 ዲግሪ ሴንቲግሬድ። እንዲሁም በመዲናችን በአዲስ አበባ በዛሬው ዕለት ከፍተኛ 24 ዝቅተኛው

0: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
1: አድማጮቻችን በማስከተል የምናቀርበው የአገርኛ ሪፖርት ነው እነሆ።
2: አገርኛ ሪፖርት
3: የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ ይካሄዳል ተባለ። ሀገር አቀፉ የሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ ሀገራዊውን የምክክር ጉባኤ በአዲስ አበባ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚያካሂድ አስታውቋል። ኮሚሽኑ ይህንን ያስታወቀው ሰኔ 5 ቀን 2018 ዓ.ም በሸራተን አዲስ ሆቴል ለጋዜጠኞች በሰጠው መግለጫ ሲሆን የዋና ኮሚሽነር ፕሮፌሰር መስፍን አራያ እንዳስታወቁት ጉባኤው በመዲናዋ 15 ቀናት ያህል ይካሄዳል። ጉባኤው ከ4000 በላይ ጉባኤተኞች ከሁሉም የሀገሪቱ ክፍሎችና ከሁሉም ከተማ አስተዳደሮች ይሳተፉበታል ብለዋል። በዚህ ጉባኤ ወቅትም በተለያዩ ክልሎች በህዝብ የተመረጡ አጀንዳዎች ላይ የመጨረሻ ውይይትና ምክክር እንደሚካሄድ ነው የተገለጸው። በጉባኤው የሚነሱ ዋና ዋና ጉዳዮች መካከልም የህገ መንግስት ማሻሻያ፣ የማንነት ጥያቄዎች፣ የክልሎች ድንበር አከላለል፣ ፍትሃዊ የኢኮኖሚ ተጠቃሚነት እንደዚሁም ከብሔራዊ ሰንደቅ ዓላማ ጋር የተያያዙ ጉዳዮች መሆናቸው ተገልጿል። ኮሚሽኑ እስካሁን በተካሄደው ምክክር ሂደት 1234 ወረዳዎች ተሳታፊ መሆናቸውን ገልጾ ይህም በአጠቃላይ 93% የሀገሪቱን አካባቢዎች ይሸፍናል ብሏል። ኮሚሽኑ በተጨማሪም ለጉባኤው ተሳታፊዎች ቅድመ ዝግጅት እንዲያደርጉ ጥሪ ያቀረበ ሲሆን እስካሁን በሂደቱ ያልተሳተፉ አካላትም በቀሪ ሂደት እንዲቀላቀሉ ኮሚሽኑ ዝግጁ መሆኑን አክሎ ገልጿል። ኢትዮጵያና ናይጄሪያ የእስረኞች ዝውውር ስምምነት ተፈራረሙ። ኢትዮጵያና ናይጄሪያ በሁለቱ ሀገራት ውስጥ የተፈረደባቸውን ዜጎች የቀረበባቸውን የእስር ጊዜ በትውልድ ሀገራቸው እንዲያጠናቅቁ የሚያስችል የእስረኞች ዝውውር ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገራት ህጎችና ዓለም አቀፍ ድንጋጌዎች መሰረት በፍጥነት ወደ ተግባር እንዲገባ መስማማታቸውን የተገለጸው። በዚህም መሰረት በአንዱ ሀገር የተፈረደበት ዜጋ በተወሰኑ ቅድመ ሁኔታዎች መሰረት ወደ ትውልድ ሀገሩ ተዛውሮ የቀረውን ቅጣት ሊያጠናቅቅ ይችላል። ስምምነቱን የኢትዮጵያ ፍትህ ሚኒስትሯ ሃና ራስላሴና የናይጄሪያ አቻቸው ላቲፍ ሀግሜ የተፈራረሙት ሲሆን የፊርማ ስነ ስርዓቱም በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መሪነት ተካሂዷል። የናይጄሪያ የውጭ ጉዳይ ሚኒስቴር እንዳስታወቀው ስምምነቱ በሰብአዊነት፣ በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ ሲሆን ታራሚዎች ከቤተሰቦቻቸው ከቋንቋቸውና ከባህላቸው ጋር በቅርበት በመኖር ወደ ማህበረሰብ እንዲመለሱ የሚያግዝ ነው ብሏል። እንደ ናይጄሪያ መገናኛ ብዙሃን ዘገባ ከሆነ ስምምነቱ ተግባራዊ ሲሆን ከ100 በላይ ናይጄሪያውያን እስረኞች ተጠቃሚ ሊሆኑ ይችላሉ። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይና፣ ብራዚልና ሌሎች ሀገራት ጋር ተመሳሳይ የእስረኞች ዝውውር ስምምነቶችን ማጽደቋ ይታወሳል። የአድዋ ድል በዓል በአሜሪካ እንዲከበር ተወሰነ። የጥቁሮች ሁሉ ድል ተደርጎ የሚወሰደው የአድዋ ድል በዓል በአሜሪካ በይፋ እንዲከበር በሕግ መወሰኑ ተሰምቷል። በአሜሪካ ፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘ የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ

0: ባለፈው ሳምንት ነው።
1: በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀም። በሪያድ የሚገኘውን የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር በተደረገ ከፍተኛ ዲፕሎማሲ የተሳካ መሆኑንም አክሎ ገልጿል። ሚኒስቴሩ በሳውዲ አረቢያ ቀሪ ዲፕሎማሲ ጥረት የሚሹ ጉዳዮችን በቅርበት እየተከታተለ መሆኑን የጠቆመ ሲሆን ህብረተሰቡ ህገወጥ የሰዎች አዘዋዋሪ ሰዎች በማህበራዊ ሚዲያ እና በተለያዩ መንገዶች ከሚያሰራጫቸው የሐሰት ማታለያዎች ራሱን እንዲጠብቅ ማሳስቧል። አዲሱ የኢትዮጵያ የተሽከርካሪ ሰሌዳ ከሰኔ 4 ቀን ጀምሮ መሰጠት ጀመረ። አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ ዘገየ በላይነህ እንዳሉት ሰሌዳው ሀገራዊ ይዘት ያለው ፎርጂድ የማይደረግና ስርቆትን የሚከላከል እንደዚሁም ኢቲኤች የሚለውን ዓለም አቀፍ ኢትዮጵያዊ ኮድ የያዘ ነው ተብሏል። መጀመሪያው ሰሌዳ በካ ቅርንጫፍ የተሰጠ ሲሆን በአዲሱ አሰራር ተሽከርካሪው እስኪወገድ ድረስ ያገለግላል ተብሏል። በትራንስፖርት ሎጂስቲክስ ሚኒስቴር የአገልግሎት ዘርፍ ቁጥጥር አማካሪ አቶ አሰፋ ሀዲስ በበኩላቸው በብዙሃን ትራንስፖርትና በግል ተሽከርካሪዎች ሰሌዳ ዋጋ ላይ ልዩነት ይኖራል ብለዋል። በከተማዋ ከ800,000 በላይ ተሽከርካሪዎች ሲኖሩ ይህ የለውጥ ሂደት በአዲስ አበባ ከተጀመረ በኋላ በሌሎች ክልሎች እንደሚሰፋም ታውቋል። ዋጋው ከ56,000 ብር በላይ መጠየቁ ግን በብዙሃን ዘንድ ትችት እያስተናገደ ነው። በመጨረሻም በኢትዮጵያ ሴት አረጋውያን ጾታዊ ጥቃት የደረሰባቸው ነው ተባለም። ሴት አረጋውያን በቤተሰብ አባል፣ በዘመድና የቅርብ ባሏቸው ሰዎች አማካይነት ጾታዊ ጥቃት እየተፈጸመባቸው እንደሚገኝ የአዲስ አበባ አረጋውያን ማህበር ገልጿል። የአዲስ አበባ አረጋውያን ማህበር የኦዲት ሰብሳቢና የአቃቂ ቃሊቲ ክፍለ ከተማ የአረጋውያን ማህበር ፕሬዚዳንት አቶ ንጉሴ ደግፌ ለሪፖርተር ጋዜጣ እንደተናገሩት ሴት አረጋውያን ላይ ከሚደርሱ ጥቃቶች መካከል ያስገድዶ መድፈር፣ የሀብት ዝርፊያና ሌሎች የሞራልና የስነ ልቦና ጥቃቶች ይጠቀሳሉ። በቁጥር የተደገፈ ባይሆንም አረጋውያን ከወጣቶች በላይ በተለይ በቤተሰብና የቅርብ በሚሏቸው ሰዎች ጾታዊ ጥቃት እያስተናገዱ ይገኛል ብለዋል። ደረሰባቸውንም ጥቃት ወደ ህግ አካል ለመውሰድ ሀፍረትና ውርደት ስለሚመስላቸው በደላቸውን አምቀው ይዘው መኖርን ይመርጣሉ ሲሉ ገልጸዋል። አቶ ንጉሴ እንደተናገሩት ጥቃት የደረሰባቸው አብዛኞቹ አረጋውያን በልጄ ወይም በቅርብ ሰው ጥቃት የተፈጸመብኝ ነው ብለው ለመናገር አይደፍሩም። በዚህም ምክንያት ጥቃት የተፈጸመባቸው አረጋውያን ከሰው ሸሽተውና ተደብቀው ለመኖር ተቀዳሚ ምርጫቸው እያደረጉ ይገኛል ብለዋል። እናቶች ወልደውና አሳድገው አገር የሚያቀኑ ልጆች አፍርተው እውቀትና ጉልበታቸውን ለሀገር አበርክተው በስተርጅና ዘመናቸው ይህ ድርጊት ሲፈጸምባቸው የሚደርስባቸው የሞራል ውድቀት ከፍተኛ ነው ማለታቸውን ሪፖርተር አክሎ ዘግቧል። በመሆኑም እየጨመረ የመጣውን የአረጋውያን ጥቃት ለመከላከል ማህበረሰቡ ከፍትህና ከህግ አካላት ጋር ተቀናጅቶ መስራት ይኖርባቸዋል ብሏል። ጾታዊ ጥቃት የተፈጸመባቸው አረጋውያን ለፊስቱላና ለማህፀን በሽታም ተጋላጭ ናቸው ተብሏል። ሄልፕ ኤጅ ኢትዮጵያ በተለያዩ ጊዜያት ባደረገው ጥናት ሴት አረጋውያን ላይ ጾታዊ ጥቃት በከፍተኛ ደረጃ በመፈጸም ላይ እንደሚገኝ ማረጋገጡን ሪፖርተር አክሎ ዘግቧል። በኢትዮጵያ ከ7 ሚሊዮን በላይ አረጋውያን ይኖራሉ ተብሎ እንደሚገመት ከነዚህም 90% የሚሆኑት በከፋ ድህነት ውስጥ የሚገኙ መሆናቸውንም ዳይሬክተሩን ጠቅሶ ዘገባው አክሎ ገልጿል።
2: ሀገርኛ ሪፖርት sbs.com.au/amharic የእርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። sbs አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አስተያየቶችንም ያጋሩን። sbs amharic facebook
3: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። አድማጮቻችን፣ ከድምጻዊ ሚካኤል በላይነህ ጋር የጀመርነውን ቃለ ምልልስ በክፍል 2 እንመለሳለን ባልነው መሰረት እነሆ ይዘን ቀርበናል። የመንደርደሪያ

0: ጥያቄያችንም የሙዚቃ ባለሙያዎችና ማህበራዊ ኃላፊነታቸው ላይ ያተኮረ ነው። እነሆ ሙዚቀኞች ማህበረሰብን በመቅረጽ ትውልድን በመቅረጽ ከማዝናናት ባሻገር ያላቸው አስተዋጽኦ ምንድን ነው?
1: ይሄ ከባድ ጥያቄ ነው። ምክንያቱም ሙዚቃ እንደ ማንኛውም ሙያ የራሱ ባህሪ አለው፣ የራሱ ስርዓት አለው። ከዛም ውጪ ሙያ ነው። ስለዚህ በዛ ውስጥ ያለ ሰው እንደ ሰውየው ባህሪ፣ እንደ ሰውየው ማንነት የተለያየ አይነት ኃላፊነትን የመወጣት ተግባር ሊኖረው ይችላል። አሁን ለምሳሌ አንድ ሐኪም ሆኖ የሚያስተምር ይኖራል፣ ጠንቃቃ አለ፣ በዛውም ደግሞ የሚጠጣ አይነት ሊኖር ይችላል። እንዲሁም በሙዚቃው ላይ እንደዚሁ የተቃራኒ አይነት ባህሪ ያላቸው ሰዎች ሊኖሩ ይችላሉ። ግን ሙዚቃው ላይ ትልቁ ነገር ምንድን ነው? እውቅና የሚባል ነገር አለ። ስለዚህ እውቅናው ራሱን የቻለ ትልቅ እዳ ነው። ለእኔ እውቅና ማለት እውቅናና የባንክ ብድር አንድ ነው እላለሁ። በስነ ስርዓቱ ካልተጠቀምሽበት ያከስራል። ስለዚህ የሶሻል ሪስፖንሲቢሊቲው ላይ የተሻለ ስራ ብንሰራ ጥሩ ሊሆን ይችላል ብዬ አስባለሁ። ግን ያ ምንድን ነው? ከራስ ከአንዱ ከዛው ከሰውየው ከሙዚቀኛው ሁኔታ የሚመነጭ እንጂ የተለየ ሪስፖንሲቢሊቲ ይኖርብናል የሚል እሳቤ የለኝም። ግን እንደ ሙያ አሁን ለምሳሌ ስንሰራ ተጠንቅቀን አሁን ማህበረሰቡ የሚያከብረውን ቃላት ግጥሞች ላይ፣ ዜማ ላይ፣ አለባበስ ላይ በተቻለ መጠን እንደውም ጥሩ ነው። እኛ ሀገር ባይ ነኝ ይሄ የምዕራባዊው ተጽዕኖ ብዙም አልገባብንም። ምክንያቱም ባህላችንም ሰፊ ነው። ስለዚህ በየባህሉ ያለው ሙዚቃ ስራ እስካሁን በማየው በጥንቃቄ እና በተቻለ መጠን በስርዓት እየተከናወነ ያለ ነው።
0: ለምን ለማንሳት አሰብ የመሰለ ምናልባት ሙዚቃዎቻችን የሚጻፉት ጽሁፎች በተለይ በሴቶች ላይ ዝቅ የሚያደርጉ ወይም ደግሞ በ15 ዓመቷ ትገኝ በነበረች አይነት ሙዚቃ፣ አሁን እሱ ባህላዊ ዘፈን ነው፣ ግን በህግ አንጻር ሲታይ ትክክል አይደለም። ሴት ልጅ ገና ሳትደርስ ሌላ ነገር ላይ እንድትሄድ የሚያነሳሳ የሴት ልጅ መብት እንዲነካ የሚሉ አይነት ነገሮች አሉ። ወይም ደግሞ ማህበረሰብን ሊሳደቡ የሚችሉ ቃላትን በሴት ላይ ብቻ ላይሆን ይችላል በአጠቃላይ ና የሚሉትን ማለቴ ነው። ና አንተ በሙዚቃዎችን ስትሰራ ቃላት አመራረጥህ ላይ ቆም ብሎ ማሰብ የለም? ሁለት ሶስት ያስበው የመስራቱ ላይ አንተ የምትወስዳቸው ጥንቃቄዎች ምንድን ናቸው?
1: ጥሩ፣ አሁን ፎከስድ ነው ጥያቄው። እኔ በዚህ አንጻር ከመጀመሪያው ከአንተ ጎዳና አልበም ጀምሮ እንደ አቋም እንደውም ምንም አይነት ይሄ ኔጌቲቪቲ የሌለው ሀሳብ እንዲሆን ነበረ ጥረቴ። ግጥሞችንም ስሰበስብ እኔ ዜማ ነው የምሰራው፣ ግን ግጥም ላይ በጣም ኢንቮልቭድ ነኝ። በጣም ነው ማስተካከላቸው። ቃላቶችን አስተካክላለሁ ብዙ፣ ግን አስተካክዬ ዝም ብዬ በራሴ ፈቃድ አላወጣውም። መልሼ ለገጣሚው ይሁንታውን እጠይቋለሁ። በዚህ መልኩ ብሄድ ጥሩ ነው እና እነሱ የቃላቱ ፍሰት ስላላቸው እንደውም አሳምሮ ይሰጡኛል እና በጣም በጥንቃቄ ነው የምሰራው። እንደውም በጣም ሴት ታሞግሳለህ እባላለሁ እና አይ ይገባቸዋል እላለሁ። እና ፍቅርም ራሱ ለምሳሌ መለያየትም ቢሆን እንደ ስቄ ሸኝሻለሁ። ለምሳሌ የዚህኛው አልበም ላይ አንተ ሰጊያለሽ የሚል ርዕስ ይሰጠነዋል እና አሁን እሱ ግጥሙን ሲሰጠኝ በጣም ነው የወደድኩት ሀሳቡን። ግን ምን ሆነ ትንሽ ወሬኛ የሚያስደርግ ፓርት ነበር። አያወደኝም ብለሽ ትሰጊያለሽ አሉ የሚለው መጀመሪያ ላይ አያወደኝም ብለሽ ታወሪያለሽ አሉ ነበር የሚለው። ስለዚህ ይሄ በጣም ወሬኛ ነሽ ነገር ነው። ከዛ ውጭ እኮ ቦዲው ላይ ያለው እንትን በጣም ደስ የሚል ነው። ግን አይ ይሄ ትሰጊያለሽ አገላለጽ ችግር ነው እንጂ እንደማይጠላት ልጅቷን እንድትተማመን እንዲ እንዴት እንደዚህ ታዋሪያለሽ ነገር ነው ሀሳቡ። ስለዚህ ታዋሪያለሽ የራሱ የሆነ ኔጌቲቭ ስላለው ትሰጊያለሽ ቢሆንስ እንዴ በጣም ደስ ይለኛል አለ ገጣሚው። ስለዚህ አይወደኝም ብለሽ ትሰጊያለሽ አሉ ወደሚል ተቀየረ። እንደዚህ በጣም ኢምፓወር የሚያደርጉ ቃላቶች ላይ ነው እንደው የምንሰራው።

ገጣሚዎቹም ሰመርጥም በቃ የተወሰኑ ገጣሚዎች ነው ያሉኝ። በጣም ተመካክረን ነው የምንሰራው። ስለዚህ በዛ ጉዳይ ላይ አላፊነቴን በብቃት የተወጣው ይመስለኛል። ግን አንዳንዴ ይገርምሻል፣ እኔ ይሄንን እላለሁ እንጂ ምንድን ነው ደግሞ ሶሳይቲ ውስጥ የሚፈልገው ማህበረሰብ ውስጥ? አለምስ በአሁኑ አልበሜ በጣም ትልቅ ተሰሚነት፣ አሁን ወደ 8 ሚሊዮን በኦዲዮ ብቻ እየደረሰ ያለው እንዴት የሚለው ነው። እንዴት ኃይሌን እንዴት ተዋልልም የሚል እሱ አሁን ኔጌቲቭ ነገር አለው ና ግን በጣም ሪስፖንድ አድርጓል ሶሳይቲው ላይ። ስለዚህ በጣም ይሄ እንደ ህይወት ብዙ አይነት ነው፣ መልከ ብዙ ስለሆነ እኔ ይህን እንደመስፈን ቢመርጥም ሌላው ደግሞ ሌላ አይነት ቢመርጥም የእያንዳንዱን ሰው ልቦና የሚነካ ነገር እስከሆነ ድረስ ብቻ በጥንቃቄ እና ቅድም እንዳልሽው ወደ ሌላ አይነት ነገር የማይገፋፋ እስከሆነ ድረስ እኔ እስካሁን በእውነት በጣም በሚጎዳ መልኩ የተነገረ ነገር እኛ ሀገር ይህን ያህል አለ ብዬ አላስብም። ውጮቹ እኮ የትና የተፈው ሄደው በጣም በሚያሰቅቅ ደረጃ ላይ ነው ያሉት። እና በሱ አንጻር ሰላም

0: ሌላው ግጥምን አልገጥምን ብለኛል። ዜማን ነው የምትሰራው? ምን አይነት መቼቶች ናቸው? ምን አይነት ሁኔታዎች ናቸው ዜማን እንድትፈጥር የሚያበረታቱ?
1: አንደኛ የሚገርምሽ ዜማ አሁን ለምሳሌ አሁን ሰሞኑን ሌላ አይነት ስሜት ላይ ነኝና ልክ አይምሮዬን ዜማ አምጣ ብለው አያመጣም እና ልክ ዜማ ሰርቼ የማቆሎ አይመስለኝም። እንደዛ አይነት ስሜት ከዛ ምን ይሆናል ዜማ እስቲ ለስራ ብዬ ወይም ደግሞ ወደ ሙዚቃው ስብስብ አረግና ራሴን ጸጥ ያለ ኪቦርድ አለኝ ከዛ ሙዚቃ ሰማለው ምን ላለው ብቻ ቡና ጠጥ ምንድነው እዛው ሁኔታ ላይ ራሴን አቆየዋለሁ። የራሴ ስቱዲዮ አለኝ እና ዲስትራክሽን ብዙ አይፈልግም እና ዝም የራሴን አነካካለው ፒያኖውን ኪቦርዱን እና በመሃል ብዙ ጊዜ የሚገርምሽ ልክ አሁን ይሄንን እዚህ ስሜት ውስጥ መግባት ሲጀምር አይምሮዬ እየተዘጋጀ ይመጣል ዜማ እንትን ለማለት እና በጣም ብዙ ጊዜ ሌሊት ነው የሚቀሰቅሰኝ እና ስነቃ ከዜማ ጋር ነቃለሁ እና ቶሎ መያዝ አለብኝ ቶሎ እና
0: እንዴት ነው የምትይዘው?
1: አይ በቀርጸዋለሁ ቀርጸዋለሁ። የድሮዎቹ አይ ቲንክ ይጽፋሉ ይመስለኛል። ይጽፋ አለ ይጽፋ እንዴ በደንብ ቋንቋ ነው እኮ። አዎ በስታፍ በደንብ እንትኑን ይጽፋል።
0: እንደ ሾርታንድ ነገር
1: በደንብ ይጽፋ አለ ኖት አለ አይደል? አሁን ግን ቴክኖሎጂው እንትን ስላለ በሞባይልም በምንም ግን ስቱዲዮ በአብዛኛው ቤቴ አቅራቢያ ነው ማድረግ ለመኝታ ቤቴ ሄድና ቶሎ ቁጭልና እሱን ሬጅስተር አረግና ከዛ ጥሩ ይሁን አይሁን አላውቀውም። በኋላ ስሜቱ ከረዘመልኝ ዝቤ ቀጥሏለሁ። አንዳንዴ ያቆማል። ሲያቆም በቃ አንድ የሆነ ቨርስ ነገር ካገኘው ጥሩም ሊሆን ይችላል። ስለዚህ ተመልሼ ወደ አልከይና በማግስቱ እስቲ ጥሩ ነው ጥሩ አይደለም ብዬ ሰማዋለሁ። ከዛ አንዳንድ ጊዜ ግን የሚገርምሽ ሙሉ ዘፈን ነው የሚያክል እንትን ይመጣል። በጣም አልፎ አልፎ ግን ዋናው ምንድነው በዜማ መስራት ስሜት ውስጥ ከሁሉ ነገር በቃ ትተሽ ማለት ነው ይሄ ዲስትራክሽኑን ምኑን የጓደኛ ማግኘቱን እስቲ እዛ እንዲልበል እዚህ የሚለውን ሁሉ ትቶ እዛው ስሜት ውስጥ ማለት እንደ ሀሳብ እንደ ማጥመድ ቢሆን ከዛ ራሱ ቅስ እያለ ይመጣል። እና ዜማ እንደ ይመስለኝ ተሰጦ ልክ አሁን ግጥምም እኔ አሁን ገጣሚዎቹን ሳያቸው የቃላት ማይገደብ የቃላት ፍሰት እንትን ያላቸው ሰዎች አሉ። አዎ ብዙ ከማንበብ ከባክግራውንድም ከምንም እና ተሰጦ ነው እሱ የሚገርምሻል። ዜማም እንደዛ ነው። ዜማ ብዙ ሙዚቃ ከመስማትም ይሁን ከምን አላቅም ብቻ ያው ተፈጥሮ ነው እንደዛ ነው። ብቻ ግን አሁን በቃ ይሄ ዝም ብሎ ፌሽታውስ ምናምን ነገር እንደዛ አይመጣም። ብዙ ጊዜ ደግሞ ሌላ ለብቻዬ አሁን ውጭ ሀገር ሲሄድ ሞሎች ውስጥ ምናምን ዝም ቢወክስ አረግ ያኔ ከዛ ሞባይል አለ ቀርጸዋለሁ። እና በአብዛኛው ለእኔ ሶሊተሪ የሆነ የተገለለና የራሴ ጋር ብቻ የምነጋገርበት ወቅትን ይጠይቀኝ።
0: አሳልፈ ትሰጣቸዋለህ ዜማዎችን? ከንተ በላይ ስትተቃለህ እኔ እንደዚህ በውድ በሆነ ስሜት ውስጥ ያገኛቸውም ሙዚቃው ዜማዎች ትሳሳለህ ወይስ ትሰጣለህ?
1: እሳሳለሁ ወይም እሰንፋለሁ የትኛውን እንደሆነ አላውቅም። ብዙ ለድምፃውያን ሰጥቼ አላውቅም። ግን ለሶሻል ለማህበረሰባዊ ጉዳዮች ማደባበስ ሲቅር እዛን ዘመን ከዛ መታመን ማመን የሚል አንድ እንትን ነበር፣ ፖፑላር ነበር እሱም። ከዛ የኦሮምኛ መሊሃራ የሚል የኤችአይቪዎቹ ላይ ብዙ ሰርቻለሁ። በኋላም ለአባይም ስሩ ተብለን ለአባይም ሰርቻለሁ። ከፍም በበስራ ከፍ በዝና ታውቂ ከሆነ ስኔ ዜማ ነው እና እንደዛ ነው እንጂ ግን ብዙ ሰዎች ጠይቀውኛል አልቻልኩም። እንደ ሌሎቹ እንደ ስራዬ ቁጭ ብዬ ዜማ መሰራ ሰው አይደለሁም። ቃል በሚል ስራ ስል እንዳልኩ ጫፍ ጫፍ ነው ጫፍ አለኝ አሁን። አዎ እና እነሱን ለመጨረስ ራሱ እንዴት አይነት መንፈስ ነው አሁን ያንን የሚሰበስብልኝ እንዳለ በተለይ ልጆች ከወለድኩ በኋላ ከልጆች ጋር በጣም ቅርበት ስላለኝ ጥሩ ዲስትራክሽን ሆነውኛል። እና እንዴት አድርጌ ማኔጅ እንደማደርገው አራተኛው አልበም ላይ ሆን አየዋለሁ።
0: ከአንድ ወደ አንዱ እንሄድና መቼም ሙዚቀኛ ሰው ናችሁ እንደኛው ህይወት አለ ቤተሰብ አለ አሁን እንዳልከው ለንሄድ ከመከባው ነገር እግራችንን ጎትተው የሚያስቀሩ የህይወት ሐላፊነቶች አሉ። እንዳልከው አንዱ ቤተሰብ ነው። ቤተሰብ አንድም ሊረዳ ይችላል አንተ ንጽህነት በመስጠት ደረጃ፣ አንድም ደግሞ ሐላፊነት ስላለብህ ደግሞ ለልጆችህም ለባለቤትህም ጊዜ መስጠት ይኖርብሃልና በዚህ ረገድ እንዴት ነው የምታመጣጥነው ህይወትህን? ሰው ሲተኛ መስራት ሰው ሲሰራ መተኛት እንዴ አይነት ነገርና እነሱስ እንዴት ነው የሙዚቃ ህይወትህ ላይ ያላቸው አሉታይ ምን ባለው አወንታዊ አስተዋጽኦች?
1: የማታ ስራ ብዙ አልሰራም ሲዝናል ናቸው። አሁን ለምሳሌ ከመስከረም ጀምሮ በሰርቻለሁ። ላስት ኢየር አሁን ለምሳሌ አልበሙን ባለፈው አመት አልበሙን ክረምት ላይ ነው ያወጣሁት። አመቱን ሙሉ ለኮንሰርቶች ነው እንጂ እንደዚህ የማታ ስራ አልሰራሁም። ምክንያቱም አዲስ ስለነበር አልበሙም ብዙም መውጣት አልፈለኩም። በዚህኛው አመት ግን የተመረጡ ቦታዎች ላይ እንደ ኢየሱስ ሸራተን እና ሌላ ደግሞ ብላክ ፐርል የሚባል በጣም ቆንጆ ቤት አለ እዛ ሰኞና ሙሰራል። ከዛ የውጭ ተስራዎችን ማሰብ ጀምራለሁ ኦሬዲ ብዙ ያነጋገሩ ስለሆነ እና በጣም ኢንቴንሲቭሊ የሌሊት ስራ ምሰራ አይደለም። ግን ቤተሰብ የቤተሰብ ሰው ነኝ። ቤቴን በጣም ነው ሞዶ ደሞ ስራው ራሱ ደሞ የሚገርምሽ የነጻነት ስራ ነው። እኔ በጣም ነው ጓደኞቼንም ማስቀናቸው። እኔኮ ኑሬ ዊኬንድ ነው ላችሁ ሁሌ ሰኞ ላይ በስኒከር ታገኛላችሁ። ጠዋት ላይ ካፌውስ ልገኝ ይችላል። የጠዋት ሰው ነኝ በነገርሽ ላይ ጠዋት በጣም ነው ሞደው። ጆቼን ትርቱ ይታደርሳለሁ መመለስ ካለብኝ መልሳለሁ። ምንም አይነት ከማህበረሰባዊ ሆነ ከቤተሰብ ኑሮ ጋር በፍጹም ግጭት ያልፈጠረብኝ ሙያ ቢኖር ሙዚቃ ነው። እና እንደውም የበለጠ ነጻነት የበለጠ ጊዜ እንዲኖረኝ ያደረገው የዚህ ክሬቲቭ እንትኑ ላይ

0: ስትመጣ በርግጥ ያው የራሱ እንትን ይኖራል ግን አንድ ነገር ብለው ዲሲፕሊን ይፈልጋል። አሁን ለምሳሌ በግድማታ መስራት አሁን ብዙ ትርፍ ሰዓት አለን በጣም ብዙ በዛ ሰዓቶች ውስጥ መጠቀም ይቻላል እና እርግጥ ነው አሁን ፕሮዳክሽን ላይም ስገባ ለሊት ብዙ ጊዜ እኛ ጋር ስቱዲዮ የሚሰራው ለሊት ነው ለሌላ ምክንያት አይደለም ጸጥታውን ነው መንግድ ያለው ይሄ አምቢየንሱ የስቱዲዮቹ አይነት በሱ የተነሳ ልማድ ሆነና ለሊት ይመረጥ ስቱዲዮ ደግሞ ለአንድ ሰዓት ልግባ ያልሹ ስራ 4 ሰዓት 5 ሰዓት ሊፈጅ በዛ በዛ የተነሳ አለው የራሱ ዙር ግን ይሄን ያህል በጣም በቃ አንድ በሚያማር ደረጃ ቤተሰቤን ቆለየኝ በሚል አይነት አይደለም በፍጹም እንደውም የተሻለ ነጻነት የሚሰጥ የተሻለ ጊዜ እንዲኖርሽ የሚያደርግ ስራ ነው እና ለኔ ተመችቶኛል።
1: ሌላው እንግዲህ ሁሉ ነገር መቼም ተለፍቶ መሰብሰቢያ ጊዜ አለ። የናንተ ስራ በአብዛኛው እንግዲህ አልበም ሲወጣ ያኔ ነው እንግዲህ ወደ ኮንሰርቱም የምትሄዱት ወደ ምሽቱም ሄዳችሁ ሙዚቃዎቻችሁን የምታቀርቡት እና እንዴው ምን አይነት ስሜት ነው ያለው እዛ ደረጃ ላይ ስትደርሱ ማለት ነው? በቃ ሙዚቃዎች እየተሰርተዋል እየወጣው ፕሮግራሞች እየሰራበት ሙዚቃ ማቀርብበት የሚል አይነት ስሜት ነው የሚፈጥርባችሁ ወስጣችሁ ወይስ አሁንም ጭንቅላታችሁ ስለሌላ ሙዚቃ መስራት አለብኝ ሌላ ዜማ የሚለውን ኃላፊነት ያስቀምጥባቸዋል?
0: ስራው ብዙ ነገር አለው የሚገርምሽ። አንደኛ የፈጠራው ፓርት አለ፣ ከዛ የስቱዲዮ አለ፣ ከስቱዲዮ በኋላ ማርኬቲንግ አለ ሲወጣ፣ ከዛ ሰው ጋር ደርሶ ሰው ተቀበለው ወይ አልተቀበለው የሚለው ትልቁ አስጨናቂ ክፍል እሱ ነው። እና ብዙዎቻችሁ አሁን የምታዩት እድለኞች ናችሁ እኮ ምናን ይሉናል። እውነት ነው፣ ታው ያዳመጠልን እድለኞች ነን። የዛን ያህል ደግሞ ስንት ተለፍቶ ስንት ገንዘብ ወጥቶበት እንዲሁ ብክንክን ብሎ የሚቀሩም አሉ። አንዳንዱ እንደውም በቃ ስሜትም የሚሰብሩ ለመነሳት እስኪያቅታቸው ድረስ። ግን እሺ አሁን የምናወራው ሰክሰስፉል ስለሆኑት ከሆነ ውጤታማ ስለሆኑት ስለሆነ አሁን ነው ይሄ ማርኬቲንግም የመጣው። በጣም አሁን ኮምፒቲሽኑ በሙዚቃው ብቻ እኮ አይደለም፣ አየሩ ራሱ የተጣበበ በዛ የተነሳ ሰው አወዳንቺ እንዲሰማ ሙዚቃውን ከዚህ ከሙዚቃው ስራ አንስቶ እስከዛ ድረስ ከባድ ጥንቃቄ የሚጠይቅ ነው። እና ከወጣ በኋላ ግን ሰው ነው። አሁን እኔ ኦንላይን የመጀመሪያው ኤክስፒሪየንስ ነው እና ስንት ሰው ሰማ ይሄ ቁጥሩን ማን ይሄ ኮንቴንት ማኔጀር ያልኩሽ ጋር ጠዋት እንደዋወል እና ቁጥሮች እንዴት አደሩ እለዋለሁ። ስንት ሰው ሰማው፣ ስንት ሰው ዩቲዩቡን ዩቲዩብ ቻነሉን ስንት ሰው አየው እንደዚህ። እና በቃ እንዳለ ቁጥር ነው የምታየው። እና ያ ደስ እያለ የራሱ ፊድባክ አለው። በጣም ደስ ይላል። ሰው እየሰማው ሲመጣ፣ ሰው እንደሰማው ስታቂ በጣም ደስ ይላል። ከዛ በኋላ ማለት እንግዲህ ወደ ኮንሰርት ነው የምትሄጂው። እኔ አሁን ለምሳሌ አንድ ቃልን ሰራው የመጨረሻውን አልበሜ። ከዛ በኋላ እሱ በወጣ በሶስትና በአራተኛው ወር ላይ አልበም ሪሊስ ፓርቲ ነበረኝ። እዛ ላይ ነው ብዙ ነገር የምታቂ። እና ልክ አልበም ሪሊስ ፓርቲው በጣም ብዙ ሰው መጣ። በለቤቱ በሚመጥን አንድ አነስ ያለ ቤት ስለነበር 1900 1000 ሰው፣ ከዛ ብዙ ሰው አብሮ ይዘፈነ አዳዲሶቹ፣ ያ ማለት ሰምቶታል ማለት ነው። ከዛ በኋላ ወደ እንደገና የካቲት ላይ ይመስለኛል ፌብሩዋሪ 1 ነበረ ባለፈው ዓመት የመጀመሪያ የአንድ ቃል ኮንሰርት። እሱ ቀን በጣም አስጨናቂ ነገር ነው። አሁን ሌላው ደግሞ በጣም የተገላገለው ነገር ምንድን ነው? ቴሌብር የሚባል አለ። ቴሌብር እንደ ውጭ ሀገር እንደ ቲኬት ማስተር ቲኬት መሸጫ አንድ ክፍል አለው እና ከኮንሰርቱ በፊት ስንት ቲኬት ተሸጠ እናያለን። ስለዚህ ኢቨንቱ የሰው እጥረት ይኖርበት አይኖርበት ኦልሬዲ እዛ ላይ ታየዋለሽ። በአብዛኛው በሱ ስለሚሸጥ በጣም አክሰስብል ነው እና አይቻለሁ ጥሩ ሰው የገዛ እንደነበረ ጥሩ ቁጥር እንደነበረው አይቻለሁ። እና ግን የመጀመሪያው ስለነበረ በጣም ነው ያስጨነቀኝ። የምር አስጨናቂ ጊዜ ነበረ። እና ግን የሚገርምሽ እንትኑ ላይ አለ ማየት ትችያለሽ፣ ዩቲዩብ ቻናሌ ላይ 16ቱን ጭኘዋለሁ። ወደ 78 ሺህ ሰው ነበረ እንደዛ። በጣም በጣም ደስ የሚል ያን ቀን በቃ አይ ቲንክ ላንድ 15 ቀን በቃ በሱ ደስታ ምንም የመጀመሪያው እንትን ስለነበረ የቀድሞዎቹን ዘፈኖች እንዴት ሪስፖንድ እንደሚያደርግ አውቃለሁ፣ ግን አዳዲሶቹንም በጣም ደስ በሚል ሁኔታ ምላሽ ስለነበረ በጣም ያስደስት ነበረ። በሌላ

0: በእኛም በኩል ደግሞ በዩቲዩብ ቻናሉ በስፖቲፋይም በኩል የመደመጥ መንዝሊ ሊስነር አሁን ስፖቲፋይ ለምሳሌ መንዝሊ ሊስነር ሚል ሰጥቻልና እሱ ቁጥር ያደገ ሲመጣ ያው ነበር። ከዚህም ሰብስክሪፕሽኑ በራሱ ፔስ ያደገ ሲመጣ ያው ነበር። ገቢውም እንደዛውና በጣም የእንዳልሽ የመህር ጊዜው ለኔ ደስ የሚል ነበር። እግዚአብሔር ይመስገን። እስካሁንም ጥሩ ነው። አካሄዱ ጥሩ ነው። ጥሩ ነው ያለው።
1: ኮንሰርቶችን ስለማዘጋጀት ወደ ውጭ ሀገር የሚሄድ ነገሮችም አሉ። እኔ ከኛ አድማጭ ነው ማየውና ወደ አውስትራሊያስ የመምጣት ያሉ አድማጮችህን ወዳጆችህን አድናቂዎችህን ለማየት ምን አቅደሃል?
0: እነዚህ አይነት ጥያቄዎች እንግዲህ እዛ እቅድ ከሆነ እቅድ ያው ያረጋዋለሁ በሚል ነው። እቅድም የሆነው ያው ማስፈጸም እዚህ ነው። ስለዚህ አሁን ሜልበርን አውስትራሊያ እንግዲህ አንቺ ነሽ አሁን የመጣሽው ኢንተርቪው ያረግሽ አንቺ ምን እቅዳለሽ? እና እኔ መምጣት በጣም ነው ደስ የሚለኝ። እርግጠኛ ነኝ አንድ ጊዜ ሄጄ ለማዝናናችሁ እርግጠኛ ነኝ። ያው ጊዜው እስኪፈቅድ ድረስ ነው። እስካሁን ባለው እንትን አሜሪካ የተስተካከለ ነገር አለ። የስራ ፈቃድ ምናምን እዛ ጨርሻለሁ፣ ወደዛ ሄዳለሁ። ዩሮፕም ጥያቄዎች አሉ። እንግዲህ እነዚህን ቀስ እያልን ከበር አድርጋለሁ። አውስትሬሊያም እንግዲህ ጥያቄው ይመጣል ብዬ ተስፋ አድርጋለሁ። እኔ ዝግጁ ነኝ ለመምጣት። ስለዚህ ኃላፊነቱን ለአንቺ ሰጥቻለሁ። በነገሮች ላይ ዲቴሎች እናያለን። እኛ እንዳልኩሽ ፕላትፎርሙ አንዱ የሚሰጠው እድል ምንድን ነው፣ የት ሀገር ተደመጠ የሚለው አለ እና አንዱ ካላችሁ ቁጥር እና ሜልበርን ማን አውስትሬሊያስ ካለው ቁጥር አንጻር ጥሩ አድማጭ እንዳለው አይቻለው ግራፉ ላይ። አንደኛው ኢትዮጵያ ነው፣ አሜሪካ ነው፣ ከዛ የዩኤኢ እንደዚህ፣ ያ ዩሮፕ፣ ዩኬ እንደዚህ ያለ ቁጥሮቹ ናቸው። እና አንዱ ጥሩ በቂ አድማጭ ያየሁት እንደውም አውስትራሊያ ነው። እና የሚሳካ ሾው መስራት የሚቻል ይመስለኛል። ይነግረናል ቁጥሩ።
1: በሙዚቃው ዓለም ውስጥም ይሁን በህይወት ጉዞ ውስጥ እንደ ዜጋ እንደ ቤተሰብ ለሀገራችን ለህዝባችን ቢሆንልኝ ቢሆንልን ብለህ የምትመኛቸው ነገሮች ምንድን ናቸው?
0: ምንም ጥርጥር የለውም በአሁኑ ጊዜ ሀገራችን ላይ የምትመኙ ነገር ሰላም ነው። ምክንያቱም ካለው ቁጥር አንጻር እንደ ስራ አድማጩ ያን ያህል ጥሩ ቢሆንም ከዚህም በላይ መሆን ይችላል። እንግዲህ እንደ ግለሰብም የትንሽ ነገር ሰው ግን በአጠቃላይ ግን አሁን ለምሳሌ አንዱ እኔ በኬሪየሬ በጣም ደስ የሚል ኮንሰርት ከሰራሁባቸው ቦታዎች አንዱ መቀሌ ነው። መቀሌ ሀውልቲ ላይ ከ10,000 ሰው በላይ በጣም በጣም በጣም ደስ የሚል ኮንሰርት ነበር የሰጠሁት። ያንን ዛሬ ማድረግ እችላለሁ ወይ እንግዲህ አላውቅም። ባህር ዳር ላይ፣ ጎንደር ላይ በጣም ደሳስ የሚሉ ኮንሰርቶች ሰርቻለሁ። እና እነዛን እንደ ልባችን አሁን ልናረጋቸው እንችላለን ወይ እጠራጠራለሁ። እና የመጀመሪያው ነገር እሱ ነው። ሌላው ውጭ ሀገርም ስንሄድ የምናያቸው አሉ፣ ይሄ መቧደን እና መከፋፈል ነገር እና እነሱ ነገሮች ረግበው በአንድ ልብ ሁላችንም ተሰባስበን በቃ ሁሉም እኮ በልቦ ነው የሚወደውን ያውቀዋል። ግን አንዱ በአንዱ እየተጓተተ መልካሙ መንፈሳችን ተጓድሎ ያለ ይመስለኛል። እና እሱ ያ ዘመን ያ በጣም ደስ የሚለው አንዱ አንዱ በወንድማማችነት የሚተሳሰብበት ዘመን ኢትዮጵያ ላይ እንዲመጣ፣ ኢትዮጵያ ላይ ብቻ ሳይሆን ኢትዮጵያውያኖች ላይ በአጠቃላይ እንዲመጣ እሱን ነው የምመኘው። እርግጠኛ ነኝ ይመጣል። ምክንያቱም ባለፉት አመታት መቼም ብዙ ነገር ተምረናል፣ አይተናል፣ ስሜታዊም ነበርን ከሌ ከክሌ ሳይባል። ስለዚህ ሁሉም በሂደት ብዙ ነገር ብስለቱም አሁን ሰብሰብ ማለቱም ይታየኛል። የማይመስሉ ነገሮች ሲቀለበሱ ብዙ ነገር እያየን ስለሆነ ሁሉም ስክን የሚልበት ዘመን እንደሚመጣ እርግጠኛ ነኝ እና ያንን ነገር እግዚአብሔር ያቅርብልን። ይሄን ነው የምልሽ።
1: በጣም ጥሩ መቋጫ ነው ያደረክልኝ። ድምፃዊ ሚካኤል በላይነህ በጣም ነው የማመሰግነው ከጠበበው ጊዜ ሰፊ ጊዜ ነው የሰጠኸኝ እና በዚች ባጭር ጊዜ አውስትራሊያ የሚገኘውን አድማጮቻችንን አክብረህ እንግዳ ሆነ ስለቀረብክልን አውስትራሊያ ብቻ አይደለም ዌብሳይታችን በዓለም ዙሪያ ስለሚታይ ክብረህ ይሄ ሁሉ አድማጭ እንግዳ ሆነ ስለቀረብክልን እጅግ በጣም ነው የማመሰግነው።
0: እኔም በጣም አመሰግናለሁ እዚህ ሀገር መጥተሽ ስንት

0: ከተመረጥ ውስጥም ሆኜ እንድሉን ስለሰጠሽኝ ያመሰግናለሁ። በዚህ አመት በሚገርምሽ ነው ታ በጣም ብዙ ከሜልበርን የመጡ ሰዎች አግኝቻለሁ። ገርሞኛል። በጣም ብዙ ዳያስፖራ ነበር ኢትዮጵያ ውስጥ፣ አዲስ አበባ ውስጥ በተለይ። በዚህኛው አመት የሚገርም ጊዜ ነው ያሳለፍ ነው። እንግዲህ መጪው ጊዜም መልካም ያርገው። እግዚአብሔር ይስጥሽ። አመሰግናለሁ። እኔ
1: አድማጮቻችን በሁለት ተከታታይ ክፍሎች ከድምፃዊ ሚካኤል በላይነህ ጋር ያደረግነው ቆይታ በዚሁ ተጠናቋል። ለኤስቢኤስ ራዲዮ ማርታ ሰንጋው ነበርኩ ከሜልበርን።

0: እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicun ይጎብኙ።
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
0: የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
2: ሀገርኛ ሪፖርት
3: ኢትዮጵያ የካርበን ገበያ አዋጅን አጸደቀች። የህዝብ ተወካዮች ምክር ቤት ሰኔ 30 ቀን 2018 ዓ.ም ተመረጠ ባካሄደው 29ኛ መደበኛ ስብሰባ የኢትዮጵያን የካርበን ገበያ አዋጅ በአብላጫ ድምጽ አጽድቋል። አዋጁ ከ2025 እስከ 2035 ድረስ ለሚተገበረው ብሔራዊ የካርበን ገበያ ስትራቴጂ ህጋዊ መሰረት በመፍጠር የካርበን ንግድ ስርዓቱን በይፋ ወደ ስራ ለማስገባት የሚያስችል ነው ተብሏል። የምክር ቤቱ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጄ እንደገለጹት አዋጁ ኢትዮጵያ የአየር ንብረት ለውጥ ተጽዕኖዎችን ለመቋቋምና የፓሪስ ስምምነትን ጨምሮ ያሉባትን ዓለም አቀፍ ግዴታዎች ለመወጣት ከፍተኛ አስተዋጽኦ ይኖረዋል ብለዋል። አዲሱ ህግ በዘርፉ እስካሁን የነበሩ የተበታተኑ አሰራሮችን በማስቀረት ግልጽነትና ወጥነት ያለው የካርቦን ገበያ ስርዓትን ይፈጥራል። በተጨማሪም ጥራት ያላቸውን የአረንጓዴ ኢንቨስትመንቶች ለመሳብ፣ የቴክኖሎጂ ሽግግርን ለማፋጠንና የአካባቢ ጥበቃ ተነሳሽነቶችን ለማጠናከር ወሳኝ ሚና እንደሚጫወት ጠቁመዋል። ህወሓት የአውሮፓ ህብረት ልዑክ መግለጫ በተሳሳተ መረጃ ላይ የተመሰረተ ነው ሲል አስተባበለም። ህወሓት በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ በቅርቡ በትግራይ ክልል ወቅታዊ ሁኔታ ላይ ያወጣው መግለጫ በመሬት ላይ ያለውን ነባራዊ ሁኔታ ያላገናዘበና በተሳሳተ መረጃ ላይ የተመሰረተ መሆኑን ገልጿል። ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል በማለት ያቀረበውን ገለጻ ሙሉ በሙሉ መሰረተ ቢስ ሲልም አጣጥሎታል። በትግራይ ክልል ሌላ ክልላዊ ምክር ቤት የለም ሲልም ጨምሮ አክሏል። በተጨማሪም ህወሓት አስገዳጅ ምልመላ ያካሄደ ነው በሚል የቀረበበትን ውንጀላ ግልጽ ያልሆነና በማስረጃ ላይ ያልተደገፈ ነው ሲል አጣጥሎታል። ሆኖም በትግራይ ክልል አካባቢ ከፍተኛ የወታደራዊ ኃይል ስምሪት ባለበት ሁኔታ የክልሉ ባለስልጣናት ህዝቡን ከሚያጋጥሙ የደህንነት አደጋዎች ለመጠበቅ ሞራላዊና ህጋዊ ኃላፊነት እንዳለባቸው በመግለጫው አስታውቋል። እንደዚሁም የአውሮፓ ህብረት የግጭት ማቆም ስምምነቱን ሙሉ በሙሉ እንዲተገበር በፌደራሉ መንግስት ላይ ግልጽ ጥሪ አላቀረበም ሲል ትችቱን ማቅረቡ ተገልጿል። ዩኒቨርሲቲዎች 60% እና ከዚያ በላይ ውጤት ካስመዘገቡ ወደ ራስ ገዝነት ይሸጋገራሉ ተባለም። የትምህርት ሚኒስቴር የመንግስት ዩኒቨርሲቲዎች ወደ ራስ ገዝነት አስተዳደር እንዲሸጋገሩ የሚያስችል አዲስ መመሪያ አውጥቷል። በአዲሱ መመሪያ መሰረት ዩኒቨርሲቲዎች በአስተዳደር፣ በፋይናንስ፣ በሰው ኃይልና በአካዳሚክ አምዶች የሚደረግባቸውን ግምገማ 60% እና ከዚያ በላይ ውጤት ካመጡ ወደ ራስ ገዝ ዩኒቨርሲቲነት የሽግግር ሂደት እንዲጀምሩ ፈቃድ ይሰጣቸዋል ተብሏል። መመሪያው የፋይናንስ ግልጽነት፣ የዲጂታል መሰረተ ልማት፣ የሰው ኃይል ብቃት፣ የምርምር አፈጻጸምና የአካዳሚክ ጥራት እንደዋና መመዘኛዎችን አስቀምጧል። የላሊበላ ውቅር አብያተ ክርስቲያናት በዩኔስኮ ምርጥ 5 የጉዞ መዳረሻዎች ውስጥ ተካተቱም። የላሊበላ ውቅር አብያተ ክርስቲያናት በዓለም አቀፍ ተጓዦች ከተመረጡ 5 ተወዳጅ የዩኔስኮ ቅርሶች ዝርዝር ውስጥ መካተታቸው ተገልጿል። በዩሮኒውስ ዘገባ መሰረት ዩኤን ግራንድ ማስተር የተባለውን የክብር ማዕረግ ያገኙ ዓለም አቀፍ ተጓዦች የላሊበላን መንፈሳዊ ግርማና የስነ ህንጻ ድንቅነት ከፍ ባለ ደረጃ አስቀምጠውታል ብሏል። የቱሪዝም ሚኒስቴርም ቅርሱን ከተፈጥሮና ከሰው ሰራሽ አደጋዎች በመጠበቅ ለቀጣይ ትውልድ ለማስተላለፍ ስራ እየተሰራ መሆኑን ገልጿል። በኢትዮጵያና በግል አበዳሪዎች መካከል በአንድ ቢሊዮን ዶላር የቦንድ ዕዳ ላይ ሲያደርጉት የነበረው ውይይት ስምምነት ላይ መደረሱ ተገለጸም። ኢትዮጵያና የግል አበዳሪዎች ኮሚቴ በአንድ ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ድርድር ላይ የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። በስምምነቱ መሰረት የቦንዱ ዋጋ 12 በመቶ ቅናሽ ተደርጎበት ከአንድ ቢሊዮን ዶላር ወደ 880 ሚሊዮን ዶላር ዝቅ ብሏል። የገንዘብ ሚኒስቴር እንዳስታወቀው ስምምነቱ በዓለም አቀፉ የገንዘብ ተቋም ግምገማ ያለፈ ሲሆን ወደፊት የሚቀርቡ የዩሮ ቦንድ ሽያጮችም ለአሁኑ ባለሀብቶች የተለየ የተሳትፎ ዕድል ይሰጣል ተብሏል። የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ 2 ትሪሊየን ብር ያስፈልጋል አሉ የገንዘብ ሚኒስትሩ አህመድ ሺዴም። ከዚህ ቀደም የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ ብቻ እስከ 2 ትሪሊየን ብር እንደሚያስፈልግ ነው ሰሞኑን ሚኒስትሩ የገለጹት። ሚኒስትሩ ይህንን ያስታወቁት በ2019 የፌደራል መንግስት ረቂቅ በጀት ላይ በተካሄደ የማጠቃለያ ውይይት ወቅት ለተነሱ ጥያቄዎች ምላሽ ሲሰጡ ነው። እንደ ሚኒስትሩ ገለጻ በመንገድ ግንባታ ረገድ የፍላጎት ጥያቄ የሌለበት አካባቢ የለም ያሉ ሲሆን፣ ሆኖም ቅድሚያ የሚሰጣቸውን ፕሮጀክቶች በመለየት ደረጃ በደረጃ ለማጠናቀቅ መንግስታቸው እንደሚሰራ ገልጸዋል። በዓለም አቀፍ የሰዎች ዝውውር ወንጀል የተከሰሱት ይትባረክ ዳዊትና ግብረአበሮቹ ባቀረቡት የክስ መቃወሚያ ላይ የፌዴራል ከፍተኛ ፍርድ ቤት ሐምሌ 10 ቀን 2018 ዓ.ም ብይን ለመስጠት ቀጠሮ ያዘም። አቃቤ ሕግ ለመቃወሚያው ችሎት ምላሽ ካቀረበ በኋላ የተሰጠው ይህ ቀጠሮ በሰዎች ዝውውር፣ በሰው ንግድና በገንዘብ ማሸሽ ወንጀሎች ላይ የተመሰረቱትን 16 ክሶች ይመለከታል። በክሱ መሰረትም ተከሳሾቹ ከ2010 ዓ.ም ጀምሮ ከ3800 በላይ ዜጎችን በሕገ ወጥ መንገድ አዘዋውረዋል፣ 133 ሰዎች ህይወታቸውን እንዲያጡ ምክንያት ሆነዋል፣ 116 ሴቶች ደግሞ ላስገድዶ መድፈር ተዳርገዋል ተብሏል። እንደዚሁም ከተጎጂዎች ቤተሰቦች ከ750 ሺህ እስከ 1.5 ሚሊዮን ብር በመጠየቅ ከ4 ቢሊዮን ብር በላይ በህገ ወጥ መንገድ ገንዘብ ማሰባሰባቸው በክሱ ተጠቅሷል። አቢሲኒያ ባንክ አጠቃላይ ሀብቴ 371 ቢሊዮን ብር ደርሷል አለም። አቢሲኒያ ባንክ ሰሞኑን በአዲስ አበባ ሸራተን ሆቴል ባዘጋጀው የደንበኞች የእውቅናና የምስጋና ስነ ስርዓት ላይ የባንኩ አጠቃላይ ሀብት 371 ቢሊዮን ብር መድረሱን አስታውቋል። ለ30 ዓመታት በኢትዮጵያ የግል ባንክ ዘርፍ ውስጥ የቆየው ባንኩ በተለይም ባለፉት 5 ዓመታት ከፍተኛ አገልግሎትና የአቅም እድገት ማስመዝገቡን ገልጿል። የባንኩ ዋና ስራ አስፈጻሚ ዶክተር በቃሉ ዘለቀ እንዳሉት የባንኩ ስኬት የሚለካው ከደንበኞች ጋር ባለው ግንኙነት ሲሆን፣ ባንኩ ይህንን ግንኙነት በዲጂታል አገልግሎቶች ለማጠናከር እየሰራ ነው ብለዋል። እስከ 2025 መጋቢት መጨረሻ ድረስም የባንኩ ደንበኞች ቁጥር ከ12.7 ሚሊዮን በላይ ደርሷል ያሉት ፕሬዚዳንቱ ተቀማጭ ገንዘቡ ደግሞ 314 ቢሊዮን ብር ደርሷል፣ የብድር መጠኑ ከ229 ቢሊዮን ብር በላይ ሆኗል፣ የውጭ ምንዛሬ አቅሙም 873 ሚሊዮን ዶላር መድረሱን አክለው ገልጿል። በአሁኑ ወቅት ባንኩ 973 ቅርንጫፎችን የሚያስተዳድር ሲሆን 70 ቅርንጫፎች ከወለድ ነጻ የባንክ አገልግሎት እየሰጡ መሆኑ ተገልጿል። በመጨረሻም ከምረቃ መልስ ባልና ሚስት ህይወታቸው አለፈም። በካፋ ዞን ሺሾ አንዴ ወረዳ በደረሰ አሰቃቂ የትራፊክ አደጋ መምህር አብርሃም ግዛውና ባለቤታቸው አዲሷ ተመራቂ መምህርት ራሄል አክሊሉ ህይወታቸውን አጥተዋል። አደጋው ከቦንጋ ወደ ሽንሽንዳ በሚጓዝ የህዝብ ማመላለሻ ተሽከርካሪ ላይ የደረሰ ሲሆን ተሽከርካሪው ከመንገድ ወጥቶ ወደ 50 ሜትር የሚጠጋ ገደል መውደቁ ተገልጿል። በአደጋው ሁለት ሰዎች ወዲያውኑ ህይወታቸውን ሲያጡ፣ ሌሎች ተሳፋሪዎች ደግሞ በአቅራቢያው በሚገኙ የጤና ተቋማት ሕክምና እያገኙ ነው ተብሏል።
0: እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
4: አድማጮቻችን የቀኑ ፕሮግራማችንን ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እናስታውሳለን። ከዛሬ ጀምሮ በሚሊዮኖች የሚቆጠሩ አውስትራሊያን ሰራተኞች የደሞዝ ጭማሪን ያገኛሉ። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚሰጠው የእርዳታ ድጋፍ አደጋ ውስጥ መሆኑን አስታወቀ። አውስትራሊያዊቷ ማይ ጆይንት ሳሪኒያ ዊሊያምስን በዊምብልደን የመጀመሪያ ዙር ጨዋታ አሸንፈች የሚሉት የቀኑ ዋና ዋና ዜናዎቻችን ነበሩ። አድማጮቻችን ከቀኑ ፕሮግራማችን ጋር አብሬያችሁ የቆየሁት ማርታ ጸጋው ነበርኩኝ። መልካም እለት ቀን ይሁንላችሁ።